0: ሀምህሜ ማሆደ ቃየም ኩርማ ኮመ ሚህክብስ እሚህክ ፈርድ ዚማ አዳ ኩረባ
1: ሙኒ ወስፊዶማ ኖዲ ኤከ ሜጋሄርትስ ዲቬ ኤፍ ኤም ቲዩን ኮልደዋ